ራህነት ዋባሰባት ያአማዛ አለድር አለም አርግዛ ወለደች በቤተልሔም ተጉዛ ያለባት በመላእክቶች እጅ ተይዛ የታደለች እንደሷ የለም ፍጥረት የበላውን ሰባ ስምንቱን ነፍሳት አገባችው በጥርኝ ውሃ ገነት እኛንም አድኚ